ወዳጅ ወዳጅ ወዳጅ ወዳጅ ወዳጅ አዝናል እንጂ መቻሩይ ሙፍታል ለከደከደዬ በዚህ ካተታል እስቲ በስማም ብዬ ሰላምታ ላድረስ ለአብና ለወል ለመንፈስ ቅዱስ ለመንፈስ ቅዱስ ደግሞም ላመስግንህ ብዬ ሃሌሉያ አቤቱ አድነኝ ካለም ገበያ ካለም አስረው ደበደቡት መድኃኔዓለምን ሰማይና ምድርን ያስታረቀውን አስታረቀ ተይዞ ታሰረ እንደ ተራ ሽፍታ እውር ስራ በራ ሽባ ስለፈታ ሽባ ስለፈታ ልብሱን ተገፈፈ ቆሞ በአደባባይ ታስሮ ተገረፈ አጥንቱም እስኪታይ የሾክ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ጥፋት ሳይኖርበት ደብድበው ሰቀሉት መድኃኔዓለምን ምንድነው ጥፋቱ

ሰዓት እጆቹ ተቸንክረው ዋሉ። ቅዱሳት እግሮቹ ተቸንክረው ዋሉ። በጣም አልቅሱለት ሰዎች ወዮ በሉ። እስራኤልን መና የመገብ አውርዶ በግፍ ተሰቀለ ለአዳም ሲተዋርዶ መቃብር ቻለችው እንደ ተራ ሰው። አወይ መድኃኔ ዓለም ክርስቶስ ሆየው የሕይወት እስትንፋስ እፍ ያለው በአዳም ላይ ምድረ ቀራንዮ ዋለ በመስቀል ላይ ዋለ በመስቀል የተመላለሱ በገነት እግሮቹ በሞት ተወሰደ ተጨፈኑ ዓይኖቹ ተጨፈኑ ዓይኖቹ ሰማይና ምድርን በእጁ የፈጠረ ዓለምን ለማዳን ሞቶ ተቀበረ ሞቶ ተቀበረ በሦስተኛውም ቀን ብርሃንን ተላብሶ በኃይሉ ተነሳ መቃብር አፍርሶ